ሸሸኝ ታጠቅ ብሎ ፈረስ ካሳ ብሎ ስም ማርባር ቢሸበራል ኢየሩሳሌም እኔ መዩ ቱርክባይ የምሸሸኝ ሺገመር ሺጉራች የሸዋ ፈረስ አንድ ጥረኝ ሆነ ቢዘልቅ ቴድሮስ እኔ መዩ ቱርክባይ የምሸሸኝ ሺገመር ሺጉራች የሸዋ ፈረስ አንድ ጥረኝ ሆነ ቢዘልቅ ቴድሮስ እኔ መዩ ቱርክባይ የምሸሸኝ ፈረሱ አባታጠቅ ስሙ ቴዎድሮስ

መቅደል አፋፉ ላይ ጮት በረከተ የሴቱን አናውቅም ወንድ አንድ ሰው ሞተ እኔ መዩ ቱርክ ባይ የምሸሽ መቅደላ መቅደላ ጓንቺ ክፉ ጎራ ሴቱን ሁሉ ንቆ ሲኮራ ሲኮራ ወንዱ አንቺን ወደደ ተኛ ካንቺ ጋር እኔ መዩ ቱርክ ባይ የምሸሽ አያችሁት ብያ ያንበሳውን ሞት

ያውቅሽና አውሮፓም ያውቀሃል አፍሪካም ያውቀሃል እስያም ያውቀሃል እንኳን የሰው ንጉስ ውሃ እንኳን ፈርዶሃል እኔ መዩ ቱርክ ባይ የምሸሽ ነኝ

የትግሬንም ንጉስ ሲንቁ ሲንቁ የሸዋንም ንጉስ ሲንቁ ሲንቁ ወንድ ያለ ራስዎ ገለው ማያውቁ እኔ መዩ ቱርክ ባይ የምሸሽ ነኝ ወይ ገደልን እንዳይሉ ሙታ አገኟቸው።

ናቸው። መቼም ሎሬ አይመቹም፣ ተንኮለኞች ናቸው። እኔ መዩ ቱርክ ባይ የምሸሽ ነኝ። እንደ አጼ ቴዎድሮስ አላየሁም ኩሩ። ቢመጡ እንግሊዞች ምክር ሊማከሩ፣ ባርም ሞሸኟቸው።